ሁሉማ ሰብስፈው ከሚጠብቀው ሁሉማ ሰብስፈው ከሚጠብቀው አቸናፊ በሆንክ ከዚያ ሁሉ ሰው አቸናፊ በሆንክ ከዚያ ሁሉ ሰው አቸናፊ በሆንክ ከዚያ ሁሉ ሰው አቸናፊ በሆንክ ከዚያ ሁሉ ሰው አቸናፊ በሆንክ ከዚያ ሁሉ ሰው